ነገር ሊክለመት ሰብት ሊክለመት ተሰጥቶ ሶፕ ሹክተክስ ማን ነው ሽማግሌ ከራቆን ጉዳይ ሽነስ ሞሪታኒያ ቢጂ አሁን በሽ ከዚህ ራዲያ ከዋህ